0: ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የሐሙስ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን እነሆ ጀምረናል። በዛሬው ፕሮግራማችን በኦሮሞ ብሔረሰብ አስተዳደር ዞን በሰላማዊ ሰዎች ላይ ስለተፈጸመው ጥቃት፣
1: የህፃናት ጩኸት አባት ያጣ ወንድም ያጣ ጎቱን ያጣ አንድ ሰው ሲወንጀር ሲሰራ በህግ መጠየቅ ሳይሆን በቃ በብሔር ይሸፈናል ያልፋል። ለዚህ ነው እንደ ጎሳና እንደ ብሔር እየዞረ ጦርነቱ አልቆም ያለው፣ በየቀኑ ይደጋገማል።
0: በአማራ ክልል በግጭት ምክንያት የተፈናቀሉ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ስለመወሰኑ፣ የአሜሪካ ጠቅላይ ፍርድ ቤት ጊዜያዊ ከለላ ተሰጥቷቸው እንዲኖሩ የተፈቀደላቸውን ስደተኞች በተመለከተ ያሳለፈውን ውሳኔ በተመለከተም የህግ ባለሙያ አነጋግረናል። እንድትከታተሉን ግብዣችን ነው። የአማራ ክልል መንግስት በግጭቱ ምክንያት ተፈናቀሉ ያላቸው ከ2000 በላይ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወሰነ። የክልሉ መስተዳድር ምክር ቤት ባደረገው 6ኛ ዙር 5ኛ ዓመት 11ኛ መደበኛ ስብሰባ ነው ይህን ውሳኔ ያሳለፈው። በክልሉ ኮሙኒኬሽን ቢሮ በኩል ይፋ የሆነው ይህ የምክር ቤቱ ውሳኔ በግጭቱ ምክንያት በክልሉ የደረሰውን ከፍተኛ ጉዳት ጠቅሷል። መግለጫው ፋኖን በስም ሳይጠቅስ የጥፋት ኃይል ብሎ የገለጸውን ቡድን የተቀላቀሉ ያላቸው ሰዎች ወደ ሰላም እየተመለሱም ነው ብሏል። መንግስት ሰላምን ለማስፈን ካለው ጽኑ እምነት በመነሳት ውሳኔውን መወሰኑን መግለጫው ጠቅሷል። በመሆኑም የፋኖ ታጣቂ ኃይሎችን ተቀላቅለው የነበሩና በጸጥታ ችግር ምክንያት ስራቸውን ጥለው የሄዱ እንዲሁም ከአምስት ዓመታት በፊት በጭልጋና አካባቢው በተፈጠረ ግጭት በማንነታቸው ምክንያት የተባረሩ የመንግስት ሰራተኞች ወደ ስራቸው እንዲመለሱ መወሰኑን አስታውቋል። መግለጫው ምን ያህሎቹ ታጣቂ ኃይሎችን ተቀላቅለው የነበሩ፣ ምን ያህሎቹ ደግሞ በስጋት ስራቸውን እየለቀቁ እንደሆኑ ለይቶ አላብራራም። የክልሉ መንግስት ኮሙኒኬሽን በመግለጫው የመንግስት ሰራተኞች በምን መልኩ ከትጥቅ እንዲመለሱ እንደተደረገ ያለው ነገር የለም። ከዚህም በተጨማሪ በጸጥታ ችግር ምክንያት የተመደቡበትን ስራ ጥለው የወጡ ሰራተኞች ከውሳኔው ባለፈ እንዲመለሱ የሚያስችል የተወሰደ እርምጃ ስለመኖሩም አልገለጸም። በጭልጋ አካባቢ በነበረው ግጭት በማንነታቸው ምክንያት የተባረሩ ናቸው ያላቸው

0: ሰራተኞችንም በሚመለከት መግለጫው አላብራራም። ሆኖም ከ2012 ዓ.ም ተመረጀ ምሮ በማከለይ ጎንደር ዞን በመንግስት የጸጥታ ኃይሎችና በቅማንት ታጣቂዎች መካከል ግጭት ተቀስቅሶ ነበር። የግጭቱ ዋነኛ ምክንያት በ2008 ዓ.ም በተደረገው የወሰን ማካለል ላይ 3 ቀበሌዎች ላይ አለመግባባት በመፈጠሩ ነው። በግጭቱ በንጹሃንና በጸጥታ ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱም በወቅቱ ተዘግቦ ነበር። የክልሉ መንግስት ወደ ስራ ገበታቸው ይመለሳሉ ካላቸው ውስጥ 115ቱ በማንነታቸው ምክንያት ተሰናብተው የነበሩ የመንግስት ሰራተኞች እንደሆኑም ገልጿል። 738 መምህራንን ጨምሮ ከ2000 በላይ የሚሆኑት የመንግስት ሰራተኞች አሁንም በቀጠለው የክልሉ ግጭት ምክንያት በመደበኛ የስራ ገበታቸው ላይ አልነበሩም። በምክር ቤቱ ውሳኔ መሰረት ወደ ስራቸው ተመልሰው ከሚመደቡበት ቀን ጀምሮ ደሞዝ እንደሚከፈላቸው ተገልጿል። ሐምሌ 2015 ዓ.ም የፋኖ ኃይሎች የክልሉ ዋና ዋና ከተሞች መቆጣጠራቸውን ተከትሎ ወደ ግጭት መግባቱ ይታወሳል። ግጭቱም ልባት ሳያገኝ እስካሁን እንደቀጠለ ነው። ምንም እንኳን መንግስት ክልሉ አስተማማኝ ሰላም እየሰፈነበት ነው ቢልም በክልሉ በነጻነት መንቀሳቀስም ሆነ የተረጋጋ መደበኛ ህይወት እንደሌለ ነዋሪዎች ይናገራሉ። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን አርጡማ ፋርሴ ወረዳ ጃራ ቀጨማ ቀበሌ ከትናንት በስቲያ ማክሰኞ ከሰዓት ታጣቂዎች ባደረሱ ጥቃት 9 ሰዎች ሲሞቱ 3 ነዋሪዎች ደግሞ መቁሰላቸውን የአይን እማኝና የተጎጂ ቤተሰቦች ለቢቢሲ ገለጹ። ከዚህም በተጨማሪ 300 ከብቶች በታጣቂዎች መወሰዳቸውን ነዋሪዎች ተናግረዋል። ጥቃቱ በፋኖ ኃይሎች እንደተፈጸመ የተናገሩት ነዋሪዎች መንግስት ያለቀን ሊደርስልን አልቻለም ሲሉም ከሰዋል።
1: ከብት በሚታገድበት ቦታ የአዋሳኝ አካባቢ ያለች ቦታ ናት። እዛ ላይ ነው አሁን ኃይለኛ ችግር እየተፈጠረ ያለው። በትናንት ወዲያ ወደ 9 ሰው ነው አንድ ቦታ ላይ ሞቱ። ትጥቅ ተፈቶ የ9ኙና የዛ የቀበሌው ማህበረሰብ ከብት ተነርቶ ወደ ላይ ተወስደዋል።
2: ወዴት?
1: ወደ ማጀቲ የምትባል አለች እና ወደዛ ተወስደዋል በፋኖች። እና አሁን ትልቁ ችግር እዚህ አካባቢ ላይ ያለው ወንጀል በፖለቲካ ተሸፍኖ የሚሰጠው ስያሜ በብሔር ስር የተደበቀ ወንጀል ነው። አንድ ሰው ወንጀል ሲሰራ በህግ መጠየቅ ሳይሆን በቃ በብሔር ይሸፈናል፣ ያልፋል። ለዚህ ነው እንደ ጎሳና እንደ ብሔር እየዞረ ጦርነቱ አልቆም ያለው። በየቀኑ ይደጋገማል። ብሔረሰብ ዞን አስተዳደር እና የኦሮሞ ማህበረሰብ ሲነጋገር አንድ ነገር ከላይ ወርታች ከመጣ የመመለስ ስራ የሰላም ኮሚቴዎች እና የአመራሮች እየሰሩ ይመለሳል። ከኛ ጋር ማነው ከመከላከያ ሰራዊት ጋር የሆነ ማለት ወደ ላይ የሚወሰደው ስንት ሺህ ከብቶች ግን ከዛ በመነጋገርም በእርቅም ሲደረግ በቃ የሚመለስ ነገር የለም። በየቀኑ መጨመር ነው። ዛሬ እንታረቃለን፣ ከነገ ወዲያ ደግሞ አሁንም እዛ ሰው ይሞታል፣ ይገደላል፣ ከብትም ይወሰዳል፣ መሳሪያም ይወሰዳል። አሁን እኛ አካባቢ ላይ ብታይ የህፃናት ጩኸት አባት ያጣ ወንድም ያጣ አጎቱን ያጣ እናታቸው ላም ላም ደግሞ ወልደው ጥጃቸው መንደር ውስጥ አሁን ጩኸት አያስቀምጥህም። የጥጃዎች ጩኸት ማለት ነው እንዳለ ከብቶ እናቶቻቸው ተወስደው ማለት ነው። እና በእንደዚህ አይነት በፖለቲካ ስር የተደበቀ ወንጀል በቃ መለየትና ማጣራት ለህግ ማቅረብ የማይቻልበት አጋጣሚ ላይ ነው አሁን ማህበረሰቡ ያለው። እና በፌዴራል መንግስት አስተዳደር ምክንያት በእኛ ቂም እየተወጡ ነው። በእኛ ነው አሁን እንትናቸውን እየተወጡ ያሉት። አለቀን። አሁን ከዚህ በኋላ የሚታገድም ከብት አይኖረንም። እዛ ቦታ ላይ ይሄዳል ብለን የምጠብቀውም ያርሳል ብለን ማረስ ቀርቷል። መጀመሪያው ነው ከብት ብቻ ነበረ የአደረ እርሻ ላይ የምናግደው፣ እሱም አሁን ቀረ። በቃ ከዚህ በኋላ ይሄ የተወሰደው ነገር መፍትሄ ስላልተገኘ ማለቴ እዛ ቦታ ላይ የምንሄድበት ምክንያት አይኖርም ልል ፈልጌ ነው። ከብት ነበረ፣ ከብቱም ወስደው አለቁ።
2: ገባኝ። እስኪ ይሄ ግድያ መች ነው የተፈጸመው? የትስ ነው የተፈጸመው? በማንስ ነው የተፈጸመው? እስኪ የሚያውቁትን ይንገሩን።
1: ከትናንት ወዲያ ነው። ቀጭን ሜዳ የምትባል አካባቢ ላይ
2: ማክሰኞ ማለት ነው።
1: ይሄኛ ማክሰኞ ማለት ነው።
2: ስንት ሰዓት ላይ?
1: ማክሰኞ ከሰዓት ጀምሮ አንተ እዛ አካባቢ ላይ ችግር አለ። የእኛ ሰው በመምሰል ፋኖቹ ተሸሽገው የእኛ ሰው ከብት እያገደ ውሃ የሚያጠጠባት ቦታ አለ፣ ጃራ ወንዝ የሚባል በዛ አካባቢ ላይ ሲሄድ አጠቃላይ እዛ የሄዱትን 10 ነው 11 ልጆች ታፈኑ። በቃ ዙሪያ ተከበቡ ማለት ነው። እና አንድ ሰው 9 ሰው ነው የሞተው። አራቱ ቁስለኛ ናቸው።
2: እሺ፣ ውሃ ሊቀዱ ነው የሄዱት ወደዛ እነዚህ 9 ሰዎች?
1: አይደለም፣ ከብት እያገዱ ነው። ከብቶቹ እዛ ይታገዳል፣ ውሃ የሚጠጡት በዛው ነው። ይሄ ጃራ ወንዝ ማለት ነው። ማህበረሰብ አብሮ የኖርን ህዝብ አሁን ላይ በቃ መገናኘትም ገበያም ምንም አልተቻለም።
2: ተጎጂዎቹ በየትኛው የእድሜ ክልል?

0: ይገኛሉ? የሚያውቋቸው ነገሮች ይንገሩን።
1: ተጎጂዎቹ እንግዲህ 9 ሰው ናቸው ብያለሁ። በእድሜ ደረጃ 45 46 እና ከ5-6 አመት በላይ ነው። እዚህ ባል በሚገኙ ናቸው።
0: እሺ። ልጆች የሉባቸው? ልጆች የሉም።
1: ልጆች በባለፈው ነው ህፃናት የተገደሉት።
0: እሺ።
1: ታውለት ሲተማችቶ ቆስለዋል።
0: ቆስለዋል እና ሆስፒታል ነው ያሉት? የት ነው ያሉት?
1: አፋሮ ቢት ሆስፒታል ነበር መጀመሪያ ጊዜ። አሁን ላይ ሁሉም የዛን ቀን እንግዲህ ግርግር ነበረ።
0: የሚያውቁትን ያህል ብቻ ይንገሩ።
1: የወረዳው ሆስፒታል እዛ ጨፋሮ ቢት ነበረ ሪፈር የተባለና የቀረው አንዱ እዛው ነው። ከሆስፒታል ነው መሰለኝ ሞቶ ወደ ቤት ተመለሰ። 8 ነበረ መጀመሪያ የሞተው። ከአንዱ ቁስለኛ ደግሞ እሱም 9ኛ እዛ ሞቷል። እንደ አጠቃላይ 9 ሞቱ። ወዲያውኑ ተቀበሩ።
0: ከሟቾች ውስጥ የአንድ ቤተሰብ አባላት አሉ ሲባል ነበር። ስለ እሱ የሚያውቁት ነገር አለ?
1: ሁለቱ አህመድ ስዮ የሚባልና አልየ ሰንዲምቱ የሚባሉት የአጎት መቸስ ልጆች ናቸው። እና የአንድ ቤተሰብ ነው። አህመድ ስዮ በባለፈው አባቱ ነው ቁረጥ ደጥ አድርገው በመሳሪያ በጥይት ተመቶ አባቱን ተቆራርጦ ነው በሻማ ነው የተነሳው። ሬሳው ማን ነው ተለቅሞ ማን ነው ሰውነቱ? አሁን ትናንትና ልጁ ተደገመ። ከብቶችም ነበሩ ወሰዱ።
0: ከብቶች ምን ያህል ወስደዋል አሉ?
1: ከብቶች ከ300 በላይ ናቸው። በትናንትና ራሱ በትናንት ላይ የተወሰዱት ማለት ነው።
2: በጥቃቱ ቤተሰባቸውን ያጡ አባት በበኩላቸው እንዲህ አይነት ጥቃቶች በተደጋጋሚ ቢደርሱብንም መንግስት ሊጠብቀን አልቻለም ብለዋል።
3: ሁለት የአጎት ልጅ ሞቷል። አንድ ወንድም ሞቶብኛል። አንድ የአጎት ልጅ ቆስሏል። ዘረፋው ወደ 300 ከብቶች በላይ ነው። እንደ አካባቢያችን የእነሱ ብቻ ሳይሆን የአካባቢ ከብቶችም ተወስዷል። እኛ አሁን ከብት አርቢ ስለሆነ ከብቶቻችን ከተዘረፈ ሰው ከሞተ ከዛም በኋላ ለስደት እንገባ ነው። ብዙ ልጆች አሁን የቲም ሆነዋል። ከብቶች የሉም። ከብት በቃ እንዳለ ከብት ተወስዷል። መሳሪያቸውም ተፈቶ ተወስዷል። እና አሁን ደግሞ ለመንግስትም ብናመለክት ይሄ ፋኖ አካባቢ ነው ያንኛው ከመንግስት ስር አይደሉም፣ አሁን ከአቅማችን በላይ ነው የሚሉ አሉ። በወረዳ አካባቢ ከብቶችም ሲዘረፉ ያው እያዩ ትዕዛዝ የለም ይላሉ በአካባቢ ያሉ መከላከያዎች። አሁን ይህንን አይ 9 ሰው ነው የሞቱ ከነስማቸው ማስቀመጥ እችላለሁ።
0: ብዙ ታጣቂዎች በተለያየ ቦታ ይንቀሳቀሳሉ እና ፋኖ እንደሆኑ የምታውቁበት መንገድ ምንድን ነው አጥቂዎቹ?
3: አዎ ጥሩ ነው። ጸጉራቸው የተለየ ናቸው ከገበሬዎች። ልክ እንደ ሸኔ ጸጉራቸው ሰርተው የታጠቁ ናቸው።
0: ከጸጉር ሌላ
3: ልክ እንደ ኦሮሞኝ ልክ እንደ ኦሮሞ ደግሞ ግድማቸውን ታጥቀዋል ደግሞ ለመመሳሰል እና ፋኖ ብቻ ሳይሆን ደግሞ የአካባቢ ገበሬዎችም አሉ ቆይተዋል። ለነገራችን እኮ ዘንድሮ ብቻ አይደለም፣ ባለፈው አመትም እንደዚሁ ወደ 300 ወደ 400 ከብቶች ወስደው ወደ 4 ሰው በአንድ ቀን ቀብረናል። አሁን ደግሞ አሁን ለታ 9 ሰው ነው የቀበርነው፣ 3 ሰው ነው የቆሰሉት።
0: ሟቾቹ በእድሜ ከስንት ከስንት ሴቶች አሉበት?
3: ሴት አልሞተችም፣ ቆሰለች እንጂ የሞቱት ወንድ ናቸው።
0: ወንዶች ናቸው። ህጻናት አሉ?
3: ህጻናት የሉም፣ ትላልቅ ሰው ናቸው የሞቱት። ቢያንስ ከ40 በላይ ናቸው ሰዎች የሞቱ። የልጆች አባት ናቸው፣ ልጆች አላቸው፣ ቤተሰብ አላቸው። የኔ አሁን የኔ ወንድም ማለት ነው። እና ቢያንስ የታናሽ ታናሽ ነው እሱ አሁን 35 ዓመት እንጂ ከዛ በላይ አይሆንም። 5 ልጆች አባት ነው።
2: ነዋሪዎች ላቀረቡት አቤቱታ ምላሽ ለማግኘት ጥረት አድርገን አልተሳካም። የአርጡማ ፋርሲ ወረዳ አስተዳዳሪ ለሆኑት አቶ አህመድ በተደጋጋሚ ደውለንላቸው ስልካቸውን አላነሱም። በክልሉ የሚንቀሳቀሰውን ታጣቂ ቡድን ፋኖን ቃል አቀባይ ለማነጋገር ያደረግነው ሙከራም ስልካቸው ባለመነሳቱ አልተሳካም። አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ሊቢያ የኢትዮጵያ፣ የኤርትራ፣ የሶማሊያና የሱዳን ዜጎች ወደ ግዛቷ እንዳይገቡ ከለከለች። እገዳው የተጣለው በአገሪቷ የባህር ዳርቻ በኩል በህገወጥ መንገድ ወደ አውሮፓ ለመሻገር የሚጓዙ ስደተኞችን ለማስቆም መሆኑ ተነግሯል። በኬንያ በታቀደው የተቃውሞ ሰልፍ ምክንያት ፖሊስ ዋነኛ መንገዶችን ዘጋ። የተቃውሞ ሰልፉ የተጠራው ባለፈው አመት የጸረ መንግስት ተቃውሞውን ተከትሎ በፖሊስ የተገደሉ ከ80 በላይ ሰልፈኞች ፍትህ እንዲያገኙ ለመጠየቅ ነው። በቬንዙዌላ በተከሰቱ ርዕደ መሬቶች ሳቢያ ቢያንስ 164 ሰዎች ሲሞቱ 1000 ሰዎች ጉዳት ደረሰባቸው። በ7.5 ማግኒቲዩድ

ለካው የመሬት መንቀጥቀጥ ከዚህ ቀደም በአገሪቱ ከተመዘገቡት ከፍተኛው ነው። በሶስት ቀናት ውስጥ 57 የጭነት መርከቦች ከሆርሙዝ መውጣታቸውን ተመድ አስታወቀ። የድርጅቱ የባህር ትራንስፖርት ድርጅት መርከቦችንና ሰራተኞቻቸውን እንዲያልፉ የማድረጉ ሥራ በአሜሪካና በአካባቢው አገራት ቅንጅት የሚካሄድ መሆኑን

0: ወዲህ ባልታየ ሁኔታ ቀነሰ። የብሬን ትድፍድፍ ነዳጅ ዋጋ በበርሜል ከጦርነቱ በፊት ወደ ነበረበት ወደ 72.48 ዶላር ወርዷል። ዜናዎቹ እነዚህ ናቸው። የአሜሪካ ጠቅላይ ፍርድ ቤት ዛሬ በአሜሪካ ጊዜ ከለላ ተሰጥቷቸው የሚኖሩ የሄቲና የሶሪያ ዜጎችን የትራምፕ አስተዳደር ከአገር ማባረር የሚያስችለውን ውሳኔ አስተላልፏል። በዚህ በእንግሊዘኛው ምህጻር TPS በሚባለው የጊዜ ከለላ ስር ከ400 እስከ 500,000 የተለያዩ አገር ዜጎች የሚገኙ ሲሆን ከ5,000 የማያንሱ ኢትዮጵያንም በከለላው ታቅፈዋል። ለመሆኑ ይህ የጠቅላይ ፍርድ ቤት ውሳኔ ኢትዮጵያን ላይ ተጽዕኖ ምን ሊሆን ይችላል? በአሜሪካ የሚኒሶታ ግዛት የስደተኛ ጉዳዮች ጠበቃ አቶ ሙሉዓለም ጌታቸውን ከኩል ሰዓት በፊት በስልክ አግኝተናቸው ነበር።
1: ባይደን አድሚኒስትሬሽን ሁለት ጊዜ የኢትዮጵያ የሆኑ ሰዎች ወይም ኢትዮጵያ ውስጥ ላስት የኖሩ ሰዎች የቴምፖራሪ ፕሮቴክሽን ስታተስ አግኝተው ነበረ። ቴምፖራሪ ፕሮቴክሽን ስታተሱ ከመጀመሪያ ከትግራይ ጦርነት መጀመር ጋር በዛ ሂደት ውስጥ የነበረው ኮንፍሊክት አገሪቷ ውስጥ ያሳደረውን ኢንሴኪሪቲን ተከትሎ የተሰጠ ነበር። በኋላ ላይ እንደዚሁ ሌሎች ቦታዎች ላይ ኢትዮጵያ ውስጥ ማለት ነው ኮንፍሊክቶች ስለተስፋፉ በዛ ምክንያት የባይደን አድሚኒስትሬሽን በ2024 ይሄ ኤክስፓየር ያደረገ የነበረውን ቲፒኤስ ኤክስቴንድ አድርጎታል። እንግዲህ የትራምፕ አድሚኒስትሬሽን ሲመጣ የኢትዮጵያን ቲፒኤስ ቴምፖራሪ ፕሮቴክሽን ስታተስ ብቻ ሳይሆን ጊዜያዊ ጥበቃ ብቻ ሳይሆን የሌሎችንም ሀገሮች ወደ 9 አካባቢ ሀገሮች ነበሩ። በዚህ ውስጥ የሁሉንም ጊዜው አንዳንዱ ጊዜው ከማለቁ በፊት አንዳንዱ ጊዜ ሲያልቅ በዛው ያጠናቀቀው ነበረ። ሁለተኛ እንዳይታደስ ሪኒው እንዳይደረግ ያደረገው ነበረ እና የኢትዮጵያም በዲሴምበር 12/2025 ይጠናቀቅ ነበረ። ዲፓርትመንት ኦፍ ሆምላንድ ሴኪሪቲ የሀገር ውስጥ ደህንነት መስሪያ ቤት ማለት ነው ይሄን የቲፒኤስ የኢትዮጵያን ቲፒኤስ በዛ ሰዓት ማቋረጡን እስከ ፌብራሪ 13/2026 በቲፒኤስ ያሉ ሰዎች አገር ለቀው እንዲወጡ በ60 ቀን ቀነ ገደብ ሰጥቷቸው ነበር። እንግዲህ የባስተን የሚገኘው የፌዴራል ኮርት ፈርስት ሰርኪት ኮርት ይሄ ዲሲሽን ዘር ላይ ያተኮረ እና ፍትሐዊ ያልሆነ አድሚኒስትሬቲቭ ፕሮሲጀርን ያልተከተለ ሌሎች ተጓዳኝ ኤጀንሲዎችን ያላማከረ ዘር ጥላቻ ላይ መሰረተ ያደረገ ውሳኔ ነው። ስለዚህ ዲኤችኤስ ተመልሶ በአግባቡ በፕሮሲጀሩን ተከትሎ የቴምፖራሪ ፕሮቴክሽን ስታተስ ማቋረጥም ካለበት እንዲያቋረጥ፣ እስከዛ ድረስ ግን ማቋረጥ እንደማይችል ታች ፍርድ ቤት ወስኖ ነበር። እንግዲህ እንደዚህ አይነት ውሳኔዎች በሌሎችም ቴምፖራሪ ፕሮቴክሽን ስታተስ በሄዥያን፣ በሶሪያ እና በሌሎችም ላይ የታች ፍርድ ቤቶች እየወሰኑ ነበር። ለዚህ ነው የትራምፕ አድሚኒስትሬሽን ዲፓርትመንት ኦፍ ጀስቲስ ሁሉም ጋር ይህን ከምታገለው ለምን ሱፕሪም ኮርት ላይ ወስጄ ቻሌንጅ አላረገውም ወሰደው።
2: እዚህ ላይ ያለ ነው እንግዲህ የጠቅላይ ፍርድ ቤት ውሳኔ ያሳልፏል። አሁን ኒውዮርክ ታይምስ ላይ ያየሁት ነበረ የተጠቀሱት ሀገሮች በጊዜያዊ ከለላነት ተሰጥቷቸው የነበሩ የሄይቲና የሲሪያ ነው። ኢትዮጵያ ዝርዝር ላይ አላየውም፣ ግን እንደዚህ አይነት ውሳኔዎች ኢትዮጵያ ከሌለችም በዝርዝሩ ላይ ውሳኔዎቹ ተፈጻሚነታቸው ኢትዮጵያውያንን መንካቱ አይቀርም። ወደ 5000 ኢትዮጵያውያን በዚህ ሁኔታ ነው ያሉትና ተጽዕኖ ምንድን ነው የሚሆነው የሚለውን ንገረን።
1: እንግዲህ የጠቅላይ ፍርድ ቤት ውሳኔዎች ኬዝ ስፔሲፊክ ብቻ አሉ። ጠቅላይ ፍርድ ቤት ላይ አንድ ኬዝ ሲሄድ ኬዙን የሚወስዱ ሰዎች ፍላጎታቸው የህግ ለውጥ ነው እንጂ እዛ ስፔሲፊክ አንድ ግለሰብ ላይ ወይም አንድ ሀገር ላይ ያለ ትኩረት አይደለም። ሲወስን ግን አጠቃላይ ተመሳሳይ ኬዞችን ከዚህ በኋላ የታች ፍርድ ቤት እንደዚህ ነው መመልከት ያለባቸው የሚል ጋይዳንስ ጭምር ነው ፕሬዚደንስ ጭምር ነው የሚወስነው። ዲፓርትመንት ኦፍ ጀስቲስ የወሰደ የኤዥያን እና የሶሪያንን ብቻ ቢሆንም ይሄ ግን በኋላ ላይ አገልግሎት ላይ የሚኖር ለሁሉም ነው፣ ለሁሉም ቴምፖራሪ ፕሮቴክሽን ስታተስ። ከዚህ በኋላ ፍርድ ቤቶች መብስ የላቸውም ማለት ነው።
2: ይሄ ማለት ከ5000 በላይ የሚገመቱ ኢትዮጵያውያን ወደ አገራቸው ዲፖርት የመደረግ የመባረር እጣ ፈንታ ይከተላል ማለት ነው። ዲፓርትመንት

0: ግለሰቦች ወደ ፍርድ ቤት ቤንቻል እንጂ ማድረግ አይችሉም። ይሄ ስልጣን አድሚኒስትሬቲቭ ዲሲሽን ነው እንጂ የፍርድ ቤቶች ስልጣን አይደለም የሚል ውሳኔ የተወሰነው።
1: ምንድን ነው ከዚህ በኋላ ለነዚህ ሰዎች ያለ እድል? ለምሳሌ ስታተስን የመቀየር እድል አለ? ይሄ የሚጋፉት ነገር ስላልሆነ
0: ስታተስን የመቀየር እድል አለ? ወደ አሳይለም ሊሄዱ ይችላሉ። አንድ በሜሬጅ አጀስት ሊያደርጉ ይችላሉ። ሁለት እና ሌሎች እንግዲህ ተጓዳኝ አፕሊኬሽኖች ለምሳሌ ስፖንሰር የሚያደርጓቸው ስለዎች ካሉ ወደ በኢምፕሎይመንት ቤዝድ አጀስትመንት ውስጥ ሊገቡ ይችላሉ። እንደዚህ አይነት እድሎች አሉ፣ ጠባብ ቢሆኑ። ምክንያቱም አንድ ስታተስ ተቋርጦ ወደ ሌላ መግባት እጅግ ከባድ ነው፣ ቻሌንጂንግ ነው። ግን ወደ 500,000 አካባቢ የሚሆኑ ሰዎች ናቸው በዚህ ውስጥ የሚጠቁት። እንግዲህ ይሄ ቀላል አይሆንም ለማስፈጸም ራሱ ማለት ከዚህ በኋላ የዘይቱ ሰዎችን እየያዙ ማሰር፣ እነሱን ሪሞቫል ፕሮሲዲንግ ለመውሰድ ከሀገር እንዲያስወጡ ማድረግ ራሱ እጅግ ከባድ ፕሮሲዲንግ ነው ከዚህ በኋላ የሚሆን። ሁለተኛ ለምሳሌ የአሜሪካን የጤና አገልግሎት ውስጥ በከፍተኛ ቁጥር ያሉት የሄጂን ወር ሄቲ ሰዎች ናቸው። ስለዚህ የጤናውም ዘርፍ እጅግ አሁን የሚጎዳ ነው። ብዙ ቻሌንጅ ያደረጉት የነበሩት የጤና ዘርፎች ነበሩ። ወደ 300,000 አካባቢ የሚጠጋ በቴምፖራሪ ፕሮቴክሽን ስታተስ ውስጥ ያለ ነርሶች፣ የጤና አገልጋዮች አሉ እና ይህም ከሲስተሙ ስታወጥ ትልቅ ቫኪዩም ነው የሚፈጥረው። እና እንግዲህ ምና ይሆናል እንዴት ይሄ ነገር ኢኮኖሚውን አጠቃላይ የሶሻል ስትራክቸሩን ሊጎዳ እንደሚችል ማለት ነው።
2: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና ባጭር ሞገድ ላይ መከታተል እንደምትችሉ እናስታውሳችሁ እንወዳለን። ነገ በሌሎች ዘገባዎች እንገናኛለን። እስከዚያው ያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።

0: አተ እምነት ህገ መንግስቲ ይጻባይና ምቃው መዘልና ማለት አብሴ ካውንት ካለሙ ግድ አስክርና ሰም ግዴታ ተገይሩ አይተ አወጀን ዘሎ ማለት ይባሐፍሳ
1: በመንጽር ሰባው መሰላትከ እዚ አዋጅ ህዝባው ዘተንከ ይተገበረሉ ከመውን ትግራይ አብ ተአፋፊ ህሞት አብትር ከበሉ ኦዋን ይጸድቁ ዘሎሞ እንታይ ሐደጋታት ከሰብ ይኸል
0: ወቅተዩ በአንጻር ሰባው መሰላት ከቢድ መሰረታው ዘሆኑ ሰባው መሰላት ለጥፈት አዋጁ ናብነት ናይ ሐሳብ ካናይ ምግላት ናይ ምዝራብ ከይገልጽ ብገብር ስለዝኾነ አብቀጣሊ ሰባት እዚ አግባብ ክእሰሩ በር ዝኸፍት ኢሉውን በቲ አዋጅ መሰረት ካብ ሞት ስለዝኾነ ሰባት ዘይተረጋገጸ ነገር እውን መጠጠኑ ምክንያት ዘይብሉ ክእሰሩ ክታቀዩ ከምኡውን መሰረታዊ መሰላት ዝበሃሎ ሕገ መንግስቲ ዓንቀፅ 13 ካብ 44 ዘለዉ መሰላት ንክጣሓሱ በሪ ዝኸፍት ስለዝኾነ አብቀጣሊ ሰባት እዚ አግባብ ምእሳር ክህሊ እዩ ሓሳብ ብነፃነት ናይ ምግላፅ መሰል ክእሰኒ ማለት እዩ ስለዚ ሙሉ ብሙሉእ ናብ ዲክታተርያል ስርዓት ዓይነት ዝኽየደሉ ኩነታት እዩ ዘሎሞ ብሓፈሻ ምስ ሰብኣውን ዲሞክራሲያዊ መሰላት ከቢድ ጠፍሳታት ከም ዝህልው ክንግንዘብ ንኽእል ኢና ማለት እዩ ዝግድድ ምስክርና ብመሰረቱ ምስ ኣይሲሲፒኣርን ካልኦት ኢትዮጵያ ዝተቀበለቶም ዓለም ኸ ኪዳናት ብፀባኢ ማለት ስለዚ እዚ ማለት ሰባት ግድድ እስክርና ጌጋ እዩ ትክክል ኣይኮነን እንተኢሎም እውን ክእሰር እዮም ማለት እዩ በዓሉት ግድድ እስክርና ከም ዘለዎ ኮይኑ ማለት እዩ እዚ ምስ መሰረታዊ መትከላት ናይ ሰብኣዊ መሰላት ዝጋጮ ስለዝኾነ ተቐባልነት ዘለዎ ኣይኮነን ሰብ ሓሳቡ ከይገልፅን በቢሉ እውን ብባርነት ክትሓዝ ዝገብር ማለት እዩ ብግዴታ ብዘይ ፍቓድ ወታደራዊ ግልጋሎት ንኽትህብ ዝገብር ስለዝኾነ ብሓፈሻ ምስ መትከላት ምስ ኣይሲፒኣር ይኹን ምስ ካልኦት ኪዳናት ዝፀባእ እዩ ማለት
1: እዩ እዚ ኣዋጅ እዚ ንሕገ መንግስቲ ሃገር ኾነ ንዓለም ለኻዊ ድንጋገታት ሰብኣዊ መሰል ዝፀባእ ካብ ኮነ ማለት እዩ ንዕኡ ንምቅዋም ኮነ ንግዳያት ንምድሓን እንታይ ዓይነት ሕጋዊ ፖለቲካዊ ወይ ድማ ዓለም ለኻዊ መገድታት ኣለዉ
0: ሕጋዊ ዝምልከት ዘሕገ መንግስታዊ ስለዝኾነ ናብ ፌደራል ናብ መፃሪ ሕገ መንግስታዊ ቀሪብካ ዘሕገ መንግስታዊ ኢልካ ንክውሰን ምግባር እዩ ሓደ ሕጋዊ መስርሑ ዘሎ ምናልባት ክንደየናይ ከይዱ ክፍፀም ግን ካልእ ተናእሰ ኣይ ሕጋውን ተባሂሉ እምድሕር ጎቢድ ተገይሩ ፅባሕ ንግሆ በዚ ዝእሰሩ በዚ ብክሰሱ ሰባት ብቐጥታ ነፃ ክወፁ ዝግበረሉ መገዲ ኣሎ ማለት እዩ ፖለቲካዊ እዚ ኩነታት ተጢልዎ ዘሎ ኣብ መንጎ ፌደራል መንግስትን ኣብ መንጎ ህወሓትን ዘሎ ወጥሪ እዩ ስለዚ እዚ ወጥሪ እዚ ድማ ብዘተ ንክፍታሕ ሰዓብታት ምግባር እዩ ተሳልሲ ዓለም ለካዊ ዝበሃል ግን ብፍላይ ናይ ፕሪቶርያ ኣደራደርቲ ዝኾኑ ኣካላት እዚ ሕጊ ብህወሓት ወፀ ኣዋጅ ተቐባልነት ከም ዘየብሉ ነዚ ኣዋጅ እዚ ዘፈፅሙ ዘለዉ ኣካላት እውን ፀቐቐ ንክግበረሎም ዝተፈላለዩ መንገዲ ክሰርሑ ክስእል ኣለዎም ማለት እዩ ምክንያቱ ነዚ ዘፈፅሙ ነዚ ሕጊ ዘውፅኡ ዘፈፅሙ ኣካላት ስለ ዘለዉ ላዕለዋይነት ማለት እዩ ነዚ ብዋና ኣዋጅ ክወፅእ ክፀድቕ ዝገብሩ ሰባት ተወሳኺ ስጉምታት ክውሰደሎም ኣለዉ ወፃቕትን ምግባር ሕጊ ትክክል ዘይምዃኑን ከይትግበርን እንታን ማለት እዩ
1: ካብ ኣደራደርቲ ናይቲ ስምምዕ ፕሪቶርያ ዝነበሩ ኣካላት ወፃኢ ብመንፅር ተሓታትነት ብፍላይ ድማ ናይ ዓንቀፅ 9 ናይ ኣይሲሲፒኣር እውን ስለ ዘለዓልና ማለት እዩ ካሊእ ብመንፅር ዓለምለኻዊ ሕጊ ተሓታትነት ዝሰፍነሉ ወይ ድማ እዚ ሕጊ እዚ ብዙሕ ከይኸደ ደው ክብለሉ ዝኽእል መገዲ ኣሎ ዶ
0: ናብ ክልል ኣቲ ደው ከብሎ ዝኽእል ተዘይሃል እዩ ንግዜኡ ተፈጣሚ እናኾነ ምፅናሕ ይተርፍን ማለት ዳሕራይ ግን ተሓታትነት ከስዕ እዩ ሕዚ ግን ምናልባት ሕጊ ዘሕገ መንግስታዊ ተባሂሉ ጎይተ ዝግበር እውን ተፈፃምነቱ እናቐፀለ ምካደ ይተርፍን ደው ነብለሉ ሕዚ ሕዚ ኮይና ዋላ ደው ይበል ተባሂሉ ተወሲኑ ብከመይ ኢና ክነፈፅሞ ምክንያቱ ኣባይታ ምእታው ስለዘይከኣል ሓፂሮም ክዘሞ ስለ ዘለዉ ከምኡ ንምግባር ምናልባት ንእሽተ የፀግም እዩ ዋላ ጎይተ ተገይሩ ሕጊ ማለት እዩ
1: በዓል ሞያ ሕግን ተሓላቀይ ሰብኣዊ መሰላትን መብርሂ ብርሃነ ክብረት ያበለይ ወላዲት ፕረዚደንት ኤርትራ ኢሳያስ ኣፈወርቂ ወይዘሮ ኣዳነሽ በርሀ ብ22 ሰነ 2026 ኣብ መበል 97 ዓመትን ከም ዝዓረፋ ተሓቢሩ ኣዜብ ብርሃነ
2: ብመሰረት መንግስታዊ ጋዜጣ ሓዳስ ኤርትራ ዘውፅኦ ፀብጻብ ስነስርዓት ቀብረን ብ24 ሰነ ብፕሬዚደንት ኢሳያስ ኣፈወርቂ ሓዊሱ ሰበስልጣን መንግስቲ መራሕቲ ሃይማኖትን ስድራ ቤትን ኣብ ዝተረኽብሉ ኣብ ከባቢ ኣስመራ ብዝርከብ መካነ መቓብር ጸሎት ተፈፂሙ ወይዘሮ ኣዳነሽ ኣብ 1929 ኣብ እዋን መግዛእቲ ኢጣልያ ኣብ ከተማ ኣስመራ ካብ ኣቦአን ኣቶ በርሀ ወልደ ሃርያትን ኣዴአን ወይዘሮ መድህን ስእሉን ዝተወልዳ ኮይነን መባእታዊ ትምህርተን ኣብ ስኳላ ቪቶርዮ ከም ዝተኸታተላ ዛንታ ህይወተን የመልክት መሰረት ኣብቲ እዋን ዝነበረ ልምዲ ሕብረተሰብ ኣብ 9 ዓመተን ምስ ኣቶ ኣፈወርቂ ኣብርሃም ቃል ኪዳን ብምእሳር ኣብ መበል 15 ዓመት ዕድሚኤን በኽሪ ውላደን ረኺበን ኣብ ናይ 42 ዓመታት ሓዳርን 14 ውሉዳት ዘፍረያ

ቲክቶክ ና ፈሎው በመግባር ና ዩቲዩብ ና ሰብስክራይብ በመግባር ተረክበውም ኩል ግዜ ናን ሐሪኹም ስለተከታተሉና አዚ አመስገን ላይን ጽጋቤ ጽባሕ ክንራሃቢና ሰላም ሰላም።